0: ئەمەلىيەتتىكى كۆل ئېكولوگىيەسى ۋە يىراق قەدىمكى زاماندىكى كۆرۈنۈش جانلىق قايتا نامايان قىلىندى. جۇڭگو پەنلەر ئاكادېمىيەسىنىڭ ئاكادېمىكى، جۇڭگو پەنلەر ئاكادېمىيەسى قەدىمكى ئومۇرتقىلىق ھايۋانلار ۋە قەدىمكى ئىنسانلار تەتقىقات ئورنىنىڭ باشلىقى شۈيشىڭ مۇخبىرغا مۇنداق دېدى. بۇ پېتروزاۋر مۇزېيى پەننى ئومۇملاشتۇرۇش بىلىملىرىنى تارقىتىدىغان ئىنتايىن ياخشى سورۇن بوپتۇ. كۆپچىلىك بۇ يەردە ئىلمىي بايقاشنىڭ بارلىققا كېلىش جەريانىنى ھېس قىلالايدۇ. موزىنىڭ ئېچىلىشى قۇمۇل پېتروزاۋر ياردەڭ داخەيداۋ مەنزىر رايونىدا موزىدىكى تەتقىقات ئۆگىنىش، ياردەڭ مەنزىرىسىنى تاماشا قىلىش، يىپەك يولىدىكى سىرلار ئۈستىدە ئىزدىنىش بىرلەشتۈرۈلگەن يېپيېڭى كەسىپ ئالتىنى شەكىللەندۈرۈپ، مەنزىر رايونىنىڭ تۆت پەسىللىك ساياھەت مەھسۇلاتلىرىنى ئۈنۈملۈك بېيىتىش شارائىتى ھازىرلىدى. قۇمۇل ياردەڭ داخەيداۋ مەنزىر رايونى تىجارەت باشقۇرۇش چەكلىك مەسئۇلىيەت شىركىتىنىڭ باش دىرېكتورى ۋۇ چوۋيۈ مۇنداق دېدى. بۇ ئارقىلىق مەنزىر رايونىدىكى ئومۇمىي ساياھەتچىلەر سانىنىڭ كۆپىيىشىگە تۈرتكە بولۇپ، تەتقىقات ئۆگىنىش ساياھىتى قىلىدىغانلارنىڭ ئىگىلىگەن نىسبىتىنى زور دەرىجىدە ئاشۇرۇپ، بۇ جاينى شىنجاڭ قەدىمكى جانلىقلار بويىچە پەننى ئومۇملاشتۇرۇش تەتقىقات ئۆگىنىشتىكى مۇھىم بازا قىلىپ قۇرۇپ چىقىمىز.
1: ئىستانسىمىز مۇخبىرى لى ياڭ خەۋەر قىلىدۇ. 2026 يىللىق ئۈرۈمچى مارافونچ يۈگۈرۈش مۇسابىقىسى بۈگۈن شىنجاڭ خەلقئارا يىغىن كۆرگەزمە مەركىزىنىڭ جەنۇبىي دەرۋازىسىدا باشلاندى. بۇيرۇق تاپانچىسىنىڭ ئېتىلىشى بىلەن تەڭ مۇسابىقىگە قاتناشقان ماھىرلار پەللىدىن ئېتىلىپ چىقتى. بۇ قېتىمقى مۇسابىقە مەملىكەتنىڭ ھەرقايسى جايلىرىدىن كەلگەن 15,000 يۈگۈرگۈچىنى قاتنىشىشقا جەلپ قىلدى. بۇنىڭ ئىچىدە ھەم مۇسابىقىگە كۆپ قېتىم قاتناشقان مول مۇسابىقە تەجرىبىسىگە ئىگە نوپۇزلۇق يۈگۈرگۈچىلەر ھەم تۇنجى قېتىم مۇسابىقىگە قاتناشقان يۈگۈرۈش ھەۋەسكارلىرى بار. مۇسابىقىدە يەنە نۇرغۇن ماھىر ئائىلىسىدىكىلەر ۋە دوستلىرى بىلەن بىللە مۇسابىقىگە قاتناشتى. مۇسابىقىگە قاتناشقان شىنجاڭلىق ماھىر ئايقىن باقىتبېك 2:25 نەتىجە بىلەن ئەرلەرنىڭ پۈتۈن مۇسابىقىلىك ماراپونچ يۈگۈرۈش مۇسابىقىسىدە چېمپىيون بولدى. ئۇ مۇنداق دېدى: ئۆز جايىمىزدا مۇسابىقىگە قاتنىشىپ بەك ياخشى بولدى. تاماشىبىنلار ئىزچىل غەيرەت قىلىڭلار دەپ توۋلاپ بىزگە زور مەدەت بەردى. مۇسابىقە يولنىڭ ئەتراپىدىكى مەنزىرىمۇ ناھايىتى گۈزەلكەن. بۇ يىل ئۈرۈمچى ماراپونچ يۈگۈرۈش مۇسابىقىسىدە پۈتۈن مۇسابىقىلىك ماراپونچ يۈگۈرۈش ۋە يېرىم مۇسابىقىلىك ماراپونچ يۈگۈرۈشتىن ئىبارەت ئىككى تۈر تەسىس قىلىنىپ، مۇسابىقىگە قاتناشقان ئادەم سانىدا ئىلگىرىكى مۇسابىقىلەرگە سېلىشتۇرغاندا يېڭى يۇقىرى سەۋىيە يارىتىلدى. مۇسابىقە تەشكىلىي كومىتېتى بۇ قېتىمقى مۇسابىقىنى ياخشى ئۆتكۈزۈش ئۈچۈن مۇسابىقە يولى بويىدا داۋالاش پونكىتى، ئىچىدىغان سۇ پونكىتى، ئېنېرگىيە تولۇقلاش پونكىتى تەسىس قىلىپ، مۇسابىقىگە قاتنىشىدىغان ماھىرلارنى پۈتۈن مۇسابىقىلىك كاپالەت بىلەن تەمىنلەپلا قالماي، ئۇلارنىڭ ئۆزىنىڭ ئەڭ ياخشى نەتىجىسىنى قولغا كەلتۈرۈشىگە قولايلىق شارائىت يارىتىپ بەردى. چۇڭچىڭدىن كەلگەن ماھىر جۇ جىيالىن مۇنداق دېدى: يول بويى تاماشىبىنلار ناھايىتى قىزغىن بولغاچقا ناھايىتى ياخشى تۇيغۇدا بولدۇم. ئۈرۈمچىنىڭ مەنزىرىسى ناھايىتى گۈزەل ھەم قالتىسچە ئىكەن. كېلەر قېتىم يەنە كېلىمەن.
0: ئىستانسىمىز خەۋىرى: 2026 يىللىق جۇڭگو خەلقئارا مۇلازىمەت سودىسى يەرمەنكىسى 9 ئاينىڭ 9 كۈنىدىن 13 كۈنىگىچە بېيجىڭدا ئۆتكۈزۈلدى. بېيجىڭ شەھىرىنىڭ شىنجاڭغا ياردەم بېرىش قوماندانلىق شتابىنىڭ ماسلاشتۇرۇشى، ئۇدۇللاشتۇرۇشى بىلەن خوتەن ۋىلايىتى تۇنجى قېتىم ئايرىم ئۆمەك تەشكىللەپ يەرمەنكىگە قاتناشتى. 2026 يىللىق جۇڭگو خەلقئارا مۇلازىمەت سودىسى يەرمەنكىسىدە خوتەن كۆرگەزمە زالىنىڭ كۆلىمى 400 كۇۋادرات مېتىر بولۇپ، بۇ قېتىملىق يەرمەنكىدە خوتەن ۋىلايىتىدىكى سودا ئىشلىرى تارماقلىرى بىڭتۈەن بىلەن يەرلىكنىڭ ئەلا سۈپەتلىك بايلىقىنى بىر تۇتاش پىلانلاپ بىرلەشتۈرۈپ، ۋىلايەتتىكى 57 كارخانىنى، كۆنيۈ شەھىرىدىكى 7 كارخانىنى يەرمەنكىگە قاتنىشىشقا تەشكىللەپ، 1,500 خىلدىن ئارتۇق ئۆزگىچە مەھسۇلاتنى كۆرگەزمە قىلدى. كۆرگەزمە زالى نۇرغۇن كۆرۈرمەننى قەدىمىنى توختىتىپ ئېكسكۇرسىيە قىلىش ۋە مەسلىھەت سوراشقا جەلپ قىلدى. بېيجىڭلىق كۆرۈرمەن شىڭ يۈلياڭ مۇنداق دېدى: چۈشتىن بۇرۇن نەچچە قېتىم كەلدىم، ناھايىتى ياخشىكەن. خوتەننىڭ ئۆزگىچە يېزىلىك قوشۇمچە مەھسۇلاتلىرى توغرىسىدا تېخىمۇ بىۋاسىتە چۈشەنچىگە ئىگە بولدۇم. كۆرگەزمە رايونىدا توقۇمىچىلىق، كىيىم كېچەك، قاشتاش مەدەنىيەت ئىجادىيىتى بۇيۇملىرى، ئۆزگىچە يېزىلىك مەھسۇلاتلىرى، چېگرا ھالقىغان مۇلازىمەت، پەن تېخنىكىدا يېڭىلىق يارىتىش مەھسۇلاتلىرى قاتارلىق بۆلەكلەر تەسىس قىلىنىپ، قۇملۇق ئورگانىك قارا ئاشلىقى، ئۆزگىچە دورىلىق چاي، qo'lda to'qilgan gilam qatorliq o'zgacha yaxshi mahsulotlar markazlik namoyon qilindi. Yarmankaga qatnashgan korxonalar naq maydonda zakaz elib, hamkorlik muddanomasi hosil qildi. Xotan viloyatlik savdo ishlari idorasi ko'rgazma bo'limining mas'uli Chang Huan Huan mundoq dedi. Xaridorlar bilan aloqalashish, udullashishni sijil ilgari surib, mahsulot sotish yo'lini kengaytirib, Xotanning a'lo sifatli o'zgacha mahsulotlarini sirtqa chiqarishga turtki bo'lamiz.
1: Stansmiz muxbiri Yangzhou xabar qildi. Ürümçi şəhərlik turalğu və şəhər yezi quruluşu idarəsi yığında əngi elinğan 253 öy-cay vasitçilik aparatını elan qılıb, öy sodisi əm vasitçilik pahaliyyətidiki alaqdarlarının qanunluq hukuk mənbəti gən mükabalətli qıldı. Növətdə, Ürümçi şəhərdə təxminən 1900 vasitçilik dükunu var. Lekin əngi elinğan aparatlarının sanı bilən əməli ticaret qılvatqan dükallarının sanı da bir qədər çoğun pərx məvcud. Bəzi dükallardaki kəsibkarlarının yötkülüşçallıq çoğun kəsbi iqtidarı təkşəmiz. Ürümçi şəhərlik turalğu və şəhər yezi quruluşu idarisi Öycay Bazırı bölümünün muavın başlıqı Cu Yavvin Uxbirğa bu yıl 7-ci ayda Ürümçi şəhəri öycəy vasitçilik aparatlarını əngeliş xizmətini qiliplaşdırış toğırsızdaki uxturuşunu besib tarqıtıb. Öycəy vasitçilik aparatlarını əngelişini başquruş və kəsibkarlarını öz isim bilən tizimləş xizmətini sicil küşəytkərliki. Növbətdə 253 öycəy vasitçilik aparatı əngi ilinqallıqını eytib mündaq dedi. Tələbkə asasən, Ürümçi şəhərinin məmuri rayonu təbəsdə qanun boyunca sodu sanat məmuri başquruş boyunca tizimlətdiş rəsmiyyəti becəriş gərək. Ticarət dairisi öycəy arlıq vasitçiliki, öycəy vasitçiliki, öycəy sitiş vakaləçiliki qatarlıq alaqdır məzmullarını öz içi qalqan. Həm də yandın silinqan tavar öylərini sitiş vakaləçiliki, saxlanma öylərini sitiş, sitviliş, öy icar biriş vakaləçilik qatarlıq, öycəy basitçilik pahaliyyəti bilən şoğulanıdığan öycəy basitçilik aparatları, tavar öylərini sitiş vakaləçilik aparatları, öycəy uçurlardın məsəhət biriş aparatları qatarlıq, türlük alaqdır asası gəvidlərini öz çıqalğanın aparatlarının əmmisi bəlgilimgi qatlıq əməl qılıb əngaldırış rəsmiyyətini becərişi kərək. İgilnişcə, öycəy vasitçilik aparatları əngaldırışını tamamlıqan əngin, ticarət sorunudiki közgi çiləqdən oranğa ticarət genişkisi, əngaldırış ispat öcüdi, mulazmətturi, həqiliş ölçümü qatarlıq, yadroluq məzmullarını təşəbbüskarlıq bilən ilan qılışı kərəkkən. Cüyavın, Şəhər ahalıri Ürümçi şəhərlik turalğu və şəhər yezi quruluşu idarəsi tor bekitigi çıxıb, əngaldırış aparatını sürüşdürsü boludğanlıqını eytib bundaq dedi. Texi əngaldırmıqan öycəy arılıq vasitçilik aparatları yaki tarmaq aparatlarının soğudu xəyib xətir bir qədər yuqri. Şəhər ahalıri ehtiyacallıq bilən tallaş gerek. Əgər vasitçilik aparatlarda qanun bəlgilimgi xilab ticaret qılmışı bayqalsa, təbə cahidki turalğu və şəhər yezi quruluşu məsul tarmıqıqa ərz qılsa, paş qılsı buludu. Soğudu xəyib xətirdin saxlınış üçün şəhər ahalırının əngaldırışını tamamlıqan muntisim öycəy vasitçilik aparatları yaki tarmaq aparatlarını tallab, öy sitibiliş, sitiş, icarigi biriş, iliş qatarlıq mülazimətlərini becirişini təvsiyyə qılımız.
0: Stansımız xəvri. 2026-cı yıllık qar makani boks müsabıqsi Altayğı şərəb gəltiriş temisidiki tüncü növətli kəsbi boks çoğulanma nomor müsabıqsi və WBC boks şahini talış müsabıqsi dönögün Altay vilayətlik tən tərbiyə sarıyı da rəsmi başlandı. Müsabıq meydanda reperinin buyruq berişi bilən tən boksçılar qədimini canlıq yötkəb ucumğı ötüb, qarşı tərəfnin muştını tosub, ucum bilən müdafiəni almaşdırıb, küş və maharətdə kəskin sınışıb, boks tənərkitinin casarət bilən batırlarçı elişiş, məngü vaz kəşməslikdək tən tərbiyə rohini toluq namayan qıldı. Bortala şəhərdən gələn ərlərinin 72 kiloqramlıqları dərəcəsi türüge qatnaşqan Mayir Eldos Qauharbek mındaqdırı. Nəx meydanik tamaşibillərinin qızğılıqını görüb, əsləb ilhamlandım. Boks, maharət görstib tərkişiş bolublıq almay, texmə mühimi özdən halqış. Рәқибімізіні өрмәтләп, бүтін күчіміз білән атлынып, жан тікіп елешеш рухи білән тәнтә